0: መንገዲ ነቲ ገና ካብ ማሕፀን ኣዴና ጀሚሩ ዝቀረጸና ሓደ መዳይ የዘኻኽረና። ምንባር ማለት ምስ ካልኦትን ምስቲ ኣብ ዙርያና ዘሎ ኣከባብን ብስኒት ምንቅስቃስ ምምሃር ማለት እዩ። ንክርስትያን ማይ ንጥምቀትን ነቲ ኣብ ክርስቶስ ዘለና ሓድሽ ህይወትን ከም ዘመልክት ርእሰ ሊቃነ ጳጳሳት ኣመልኪቶም። ተሳተፍቲ ውድድር ዋንጫ ሰተ ኮሊ ካብ ቋንቋ ወይ ባህሊ ንላዕሊ ብዝኾነ ተመሳሳሊ ፍቕርን ክብርታትን ተደሪኾም ካብ መላእ ዓለም ከም ዝመፁ ኣዘኻኺሮም። እዚ ኣህጉራዊ ስፖርታዊ ንጥፈታት ዝምልከት መዳይ ናይ ተስፋ ምልክትን ናይቲ ንምህናፁ ንምነዮ ዓለም ምልክትን እዩ ኢሎም። እዚ ድማ ኣብ መንጎ ህዝብታት ሰላማዊ ርክብን ሕውነትን ንኽሰፍን ዓብዪ ኣበርክቶ ይገብር። ንሞያውያን ሓንበስቲ ስፖርታዊ ክብርታት ኣብ ምዝርጋሕን ኣብ ግብሪ ምውዓልን ክቕጽልሉ ኣተባቢዖም። ኣብ ትሕቲ ሓልዮት ቅዱስ ፒየር ጆርጆ ፍራሳት እውን ኣወፈይዎም። ኣብ መወዳእታ ድማ ናይ ውድድር ዕድመ ክሓልፍ እዩ፣ እቶም ክብርታት ግን ንዘለኣለም ይነብሩ ክብሉ መልእኽቶም ዛዚሞም። ናጽነት ኣብ ትሕቲ ጸጋ ብዝብል ኣርስቲ ቀዳሞት ጽሑፋት ርእሰ ሊቃነ ጳጳሳት ልዮን መበል 14 ብቋንቋ እንግሊዝ ክዕተሙ እዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝብል ስም ወሲዶም ዘለዉ ኣባ ሮቤርት ፍራንሲስ ፕሬቮስት ቀዳሞት ወግዓዊ ጽሑፋቶም ዝሓዘት መጽሓፍ ንመጀመርያ ግዜ ብቋንቋ እንግሊዝ ኣብ ወርሒ መስከረም ዕለት 15 ክትሕተም እያ። እታ ናጽነት ኣብ ትሕቲ ጸጋ ዝተሰሚየት ሓዳስ መጽሓፍ ናይ ቋንቋ እንግሊዝ ሕታም ኣብ ወርሒ መስከረም ኣብ ዕዳጋ ክትውዕል ተሰናድያ ኣላ። እዛ መጽሓፍ እዚኣ ኣባ ሮቤርቶ ፍራንሲስ ፕሬቮስት ጠቕላሊ ላዕለዋይ ሓለቃ ናይ ማሕበር ቅዱስ ኣጐስቲኖስ ኮይኖም ኣብ ዘገልገሉሉ ዓመታት ዝጸሓፍዎ ስብከታትን መደሬታትን መልእኽትታትን ደብዳቤታትን ዘጠቃለለት እያ። እዛ ናጽነት ኣብ ትሕቲ ጸጋ ኣብቲ ዝኸስኮሰኒ መንፈሳዊ ትውፊት ዝተገብረ ኣስተንትኖ ዝብል ኣርእስቲ ዘለዋ መጽሓፍ ብኢሜጅ ቡክስ ዝተባህለ ትካል ክትሕተም እያ። እዛ መጽሓፍ እዚኣ መጀመርያ ብቋንቋ ጣልያን ብቤት ማሕተም ቫቲካን ናጽነት ኣብ ትሕቲ ጸጋ ብዝብል ኣርስቲ ተሓቲማ ዝነበረት ኮይና ኣባ ሮቤርቶ ፍራንሲስ ፕሬቮስት ካብ 201 ክሳብ 213 ጠቕላሊ ላዕለዋይ ሓለቃ ማሕበር ኣጐስቲኖሳውያን ኮይኖም ኣብ ዘገልገሉሉ እዋን ዘዳለውዎ ትሕዝቶታት ዝሓዘት እያ። እታ ብቋንቋ ጣልያን ዝተሓትመት መጽሓፍ ኣብ ኣጐስቲኖሳዊ ተቋም ስነ ትምህርቲ ኣበው ናይ ምልላይ መደብ ተገይሩላ ከም ዝነበረ ይዝከር። ቅድሚ ምዝርግሓ ድማ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ተዋሂባቶም ነይራ። እዛ መጽሓፍ እዚኣ ኣብዚ ሕጂ እዋን ናብ ዝተፈላለዩ ቋንቋታት ትትርጎም ኣላ። እታ መጽሓፍ ብካህናት ኣጐስቲኖሳውያን ኣባ ሮኮ ሮንዛኒ፣ ኣባ ሚጌል ኣንጀል ማርቲን ያውሬዝ፣ ኣባ ማይክል ዲ ግሪጎርዮን ዝተሰናደወት ኮይና ብዛዕባ ኣተሓሳስባን መንፈሳውነትን ናይቶም ጸኒሖም ርእሰ ሊቃነ ጳጳሳት ዝኾኑ ሓለቃ ማሕበር ኣጐስቲኖሳውያን ሓበሬታ ትህብ። ካምበል ዋርተን ምክትል ኣቦ ወንበርን ኣሕታምን ናይታ ቤት ማሕተም ፐዊንግ ራንደም ሃውስ ክርስቲያን ከም ዝበልዎ ነፍሲ ወከፍ ምዕራፍ ናይዛ መጽሓፍ ነቲ ውሽጣዊ መንፈሳዊ ዕምቆትን ራእይን ናይቶም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ዝኾኑ ዘርኢ መስኮት እዩ ክብል ገሊጹ። ንሶም ወሲኾም ክገልጹ እንከለዉ እዛ መጽሓፍ እዚኣ ነቲ ኣብዚ እዋን እዚ ዓለምና ዘጋጥማ ዘሎ ብድሆታት ንምምካት ህጹስ ናይ ፍቕርን ኣገልግሎትን መልእኽቲ ዝሓዘት እያ ይብሉ። ዋርተን ከም ዝገለጽዎ ናጽነት ኣብ ትሕቲ ጸጋ ንካቶሊካውያን ጥራይ ዘይኮነስ ንዓለም ዝልውጥ ህይወት ንምንባር መምርሕን ተስፋን ንዝደልዩ ክርስትያን ወይ መንፈሳዊ ድልየት ዘለዎም ሰባት ዝተዳለወት እያ። ኣብቲ ብዕለት 6 ግንቦት 2026 ኣብ ሮማ ዝተኻየደ ናይታ ብቋንቋ ጣልያን ናይ ዝተሓትመት መላለዪ ስነ ስርዓት ጠቕላሊ ላዕለዋይ ሓለቃ ማሕበር ኣጐስቲኖሳውያን ኣባ ጆሴፍ ፈረል እታ ኣርእስቲ ካብቲ መነኮሳት ከም ኣገልገልቲ ኣብ ትሕቲ ሕጊ ዘይኮነስ ከም ናጻ ሰባት ኣብ ትሕቲ ጸጋ ክነብሩ ዘተሓሳስብ ሕጊ ቅዱስ ኣጐስቲኖስ ዝተወስደ ምዃኑ ኣዘኻኺሮም። ኣብቲ ስነ ስርዓት ዋና ጸሓፊ ቅድስቲ መንበር ካርዲናል ፒየትሮ ፓሮሊን ከም ዝገለጽዎ እታ መጽሓፍ ኣብ ኣተሓሳስባ ኣባ ፕሬቮስት ማእከላይ ቦታ ዘለዎምን ናይ ኣጐስቲኖሳውያን ቴማታትን ተጕልሕ። ካብዚኣቶም ድማ ንኣምላኽ ምድላይን ቀዳምነት ጸጋን ተልእኾ ቤተ ክርስትያንን ኣብያት ድኻታትን ንዘመናዊ ዓለም ንቅዱስ ወንጌል ብዝርድኦ ቋንቋ ናይ ምብጻሕ ኣገዳስነትን ይርከብዎም። እዛ ብቋንቋ እንግሊዝ እትሕተም መጽሓፍ ነቲ ኣባ ሮቤርቶ ፍራንሲስ ፕሬቮስት ቅድሚ ከም ርእሰ ሊቃነ ጳጳሳት ልዮን መበል 14 ምምራጾም ዝነበሮም መንፈሳዊ ሱርን ጉስነታዊ ራእይን ሚስዮናዊ ሓልዮትን ንኽፈልጡ ንኣንበብቲ ሰፊሕ ዕድል ክትህብ እያ።
1: እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ዝፀውዕዎ ፍሉይ ጉባኤ ካርዲናላትን ከበግሱ ኣብ ዝዕረጎ መሳተ ቅዳሴ ናይ እምነት ናፅነትን ውህበት ሰላምን ከስተንትኑ ንኩሎም ካርዲናላት ብምዕዳም ውግእ ንደቂ ሰባት ዝበቅዐ ኣይኮነን ብእግዚኣብሄር ድማ ፈፂሙ ኣይባርኽን

0: እቲ ጉሩም ሰብኣውነት ዘርእስቱ ናይ ቅዱስነቶም ኣወድማን ኣኽቲ ንባዕሉ ንጉባኤ ካርዲናላት ሰላም ንምህናፅ ሓላፍነት ክስከሙ ፃውዒቲ ከም ዝኾነ ገለ ካብዚ ድማ ኣብ 1986 ዓመተ ምሕረት ብቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ኣሲዚ እተኣከበ ዓለምለኻዊ መዓልቲ ጸሎት ሰላም ዝኣመሰለ ምሳልያዊ ተበግሶታት ኣብ ግምት ብምእታው ከም ዘግልሑን እቲ ካልኣይ ውዕሎ ልክዕ ሰዓት 19 ፈራቃን ቅዱስ ኣቦና ብዝመርሕዎ ጸሎት ከም እተዛዘመ ዜና ቫቲካን ኣፍሊጡ።
1: ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንእሰያትኩም ዘለኹም ብክርስቶስ ኣሕዋትን ኣሓትን ምሳኹም ዘለኹ ሓውኩም ናሃም ጳውሎስ እየ። ኣብ ዘለኹምሞ እግዚኣብሔር ፍቕሩን ምሕረቱን ይለኣኸልኩም እናበልኩም በር ንሎም መዓንቲ ሕፅር ዝበለ ናይ ሕቶን መልስን ኮይኑ ዝተፈላለየ ሕቶታት ኣብ ሂወትና ነልዕሎም መልሲ እውን ንደልየሎም ብሕፅር ዝበለ መልክዕ ንክንሓስበሎም ውን ንብድሕሪ ሕጂ ንክንሓስበሎም ዘዘኻኽር ዘተባብዕ መደብ ሒዘልኩም መፅኦ ዘለኹ ክሳብ መወዳእታ ክትከታተሉ ድማ ብፍቕሪ ኣምላኽ ይዕድመኩም። ቀዳሚት ሕቶ እምበኣር ንመንፈሳዊ ብቕዓትን ውፅኢቱን ዝብል ኣእምሮ ወይ ድማ ሓሳብ ዝርኢ እዩ። ኣነ ኣይሰረቕን እየ ኣይቀትልን እየ ስለዚ ሕማቅ ክሳብ ዘይገበርኩ ኣነ ንፉዕ ክርስትያን እየ ዝብል ሰብ ኣሎ። እዚ ናይ ብሓቂ መንገዲ ክርስትና ድዩ? መልሲ እምበኣር ኣይፋል። እዚ ዓብ መንፈን ጥራይ እውን ክንብሎ ንኽእል ኢና። ክርስትና ሕማቕ ካብ ዘይምግባር ዘይኮነ ሰናይ ንምግባር እዩ ዝረዳኣና። ንዓለም ስጋ ሰይጣን ሰጊርና ካብ ሓጢኣት ንክንድሕን ፀጉኡ ይረዳኣና። ልዕሊ ኩሉ ግን ሰናይ ንክንገብር እዩ ዝድግፈና። ኣብ ወንጌል ማቴዎስ ምዕራፍ 25 ካብ ፍቕዲ 41 ክሳብ 43 ዘሎ ቃል ጎይታ እንተ ዳኣ ተዓዚብና እንተ ኣንቢብና እውን ስለ ዘይቀተልኩም ወይ ስለ ዘይሰረቕኩም ዘይኮነ ዝብለና ጠሚ ኣብልዕኩም ንዶ ዓሪቐ ኸዲንኩም ንዶ እናበለ እቲ ክንገብሮ ዘለና ይነግረና። ብዘይ ምግባርና እውን ጉድለት ከም ዘለና እውን ከይተረፈ የነፅረልና እዩ። ቤተክርስትያን ኣብ መዝገብ ሃይማኖት ኣብ ቁፅሪ 1853 እውን ሓጢኣት ብቓልቢ ግብሪ ጥራይ ዘይኮነስ ክንገብሮ ብዘይምገብሮ ዝግባአና ሰናይ ነገር ብዘይ ምግባርና እውን ይፍፀም እዩ ትብላ። ካልኣይቲ ሕቶ ንስቃይን ከምኡውን ፍቕሪ ኣምላኽን ዝርኢ ሕቶ ድማ እዚ ኣምላኽ እንተዳ ፈቲኑ እንተዳ ዝፈትወና እውን ኮይኑ ስለምንታዩ መከራ ዘፍቅድ ዝብል ሕቶ እዚ ዓሚቕ ሕቶ እዩ። ኣብ ሂወት ነብሲ ወከፍና ዝለዓል ሕቶ ድማ እዩ። ቤተክርስትያን እውን ነዚ ዝርኢ ምላሽ ኣለዋ። መከራ ምልክት መርገም ኣይኮነን እኳ ድኣ ክርስቶስ ንዓለም ዘድሓነላ መስቀል እያ። ዓብዪ መግለፂ ፍቕሪ ኣምላኽ ድማ መስቀል እዩ። ኣብ ሊቃውንቲ ቤተ ክርስትያን ከም በዓል ቅዱስ ኣጎስጢኖስ ዝኣመሰሉ እውን እግዚኣብሔር ኩሉ ዝኽእልን ሰናይን ስለ ዝኾነ ካብቲ ዘጋጥም ሕማቕ ነገር እውን ከይተረፈ ሰናይ ፍረ ከውፅእ ይከኣለ እዩ እናበሉ ይምህሩና። ኣብ መዝገባ ሃይማኖት ቁፅሪ 307 እንተዳ ተመልኪትና እውን ኣምላኽ ኣብቲ ናቱ ናይ ፍጥረት ስራሕን መለከታዊ ምሕደራን ንዓና መሻርክቱ መተዓየቱ ክንከውን ይዕድምና ይብለና። ስለዚ መከራና ምስ መከራ ክርስቶስ ክነሕብሮ ከለና ንገዛ ርእስና ጥራይ ዘይኮነ ንኣሕዋትና ንሓትናን እውን ናብ መንገዲ ድሕነት ንክመፅኡን ኣፍ ደገ እዩ። ስለዚ እምበኣር ፍቅራን ኣሕዋት ትሕቶና ኣምላኽ ስለምንታይ መከራ ዘውርደለዩ ዘሎ ዘይኮነስ ኣብ ውሽጢ እዚ መከራ እውን ከይተረፈ ከመይ ገይረ ንመከራይ ምስ መስቀል ምስቃይ ጎይታ ዘሕብሮ ብኡ ከዓ ኣብቲ ናይ ድሕነት ዕዩኡ ዝሓብር ዝብል ኣመላኽታን ርድኢትን ክህልወና ይግባእ። ሳልሰይ ትሕቶ ንምስጢረ ንስሓ ዝምልከት እዩ። ኣነ ምስ ኣምላኽ ብቐጥታ ብምርኻብ ኣብ ልበይ ዘሎ ሓጢኣት ንክምሕረኒ ንክንስሳሕ እውን ይኽእል። ስለምንታይ ደኣ እየ ብመንገዲ ካህን ሓጢኣተይ ዝናዘዝ ናብ ካህን ከይደ ሓጢኣተይ ዝናዘዝ ዝብል ሕቶ። መልሲ ድማ ክርስትና ውልቃዊ ርክብ ጥራይ ዘይኮነስ ሓባራዊ ሱታፊኣዊ ሂወት ዝሓትትን ዝጠልብን እዩ። ፍቅራን ኣሕዋት ሓጢኣት ክንገብር ከለና ንኣምላኽ ጥራይ ዘይኮነስ ነቲ ኣካል ክርስቶስ መርዓት ክርስቶስ ንቤተ ክርስትያን ንማሕበሩ ኢና ነቑስላ ዘለና። ካህን ድማ ወኪል ክርስቶስን ወኪል እታ ዝቆሰለት ቤተ ክርስትያን እዩ። ኣብ ወንጌል ዮሃንስ ምዕራፍ 20 ፍቕዲ 23 ምስሊ ምልከት እውን ንሃዋርያት ጎይታ ስልጣን ክህቦም ከሎ ኢና ንዕዘብ። ሓጢኣቶም ዝሓደግኩም ሎም ክሕደገሎም እዩ ከዓ ይብሎም ቅዱስ ዮሃንስ ኣፍወርቅ እውን ብወገኑ ኣምላኽን ካህናት ዝሃቦም ስልጣን ንመላእኽቲ እውን እንተኾነ ኣይሃቦምን እናበለ ናይዚ ነገር ዝልዕልናን ፅባቐን ማዕርኽ እንደይ ዓብ ምስጢር ምዃኑ ዘረዳእና ንሕና ውን ብወገና ብዛዕባ ምስጢር ንስሓ ዘለና ኣረዳድኣን ኣመላኽታን ከምቲ ንቅዱስ ፈወስቲና ዝበና ጎይታና መድሓኒ የሱስ ክርስቶስ እውን ሓንቲ ነፍሲ ናብ ምስጢር ንስሓት ክትከድ ከላ ናብ እግሪ ካህን ሓጢኣታ ክትናዘዝን ከላ ኮይኑ ዘሎ ነቲ ወኪል ክርስቶስ ኮይኑ ኣብ ቅድሚያ ቆይሙ ዘሎ ካህን ክትፅልየሉ ከም ዘለዋ ምእንቱ ክትፅሊ ከም ዘለዋ ከም ሻምብቆ

0: መንበረ ኑዛዜ ድማ ታ ነፍሲ ንመምሃርን ንፈውስን ከም እትኸይል አባት ነፍሲ ማለት ካህን ነታ ነፍሲ ታክት ከደላ ዘለዋ መንገድ ንኽመርሓ ክግስፃ ከነቐርሓ ከብራታ ፍቕድ ኣምላኽ ክነግራ እቲ ሓደ ወገን ከዓ ብፍቕድ ኣምላኽ እታ ነፍሲ ክትዝናን ክትፍወስ እዚ ድላየ እዩ እናበለ ንቅዱስ ፎስቲና ይነግራ። ራብዓይ ናይ መወዳእታ ሕቶ ንእምነትን ግብርን ዝምልከት ፌይት ኤን ወርክስ ብጎይታና መድሓን የሱስ ክርስቶስ ተዛመንኩ ድሒን እያ ግብሪ ኣየድልን እዩ ንዝብሉ ወገናት ካቶሊካዊት ቤተ ክርስቲያን እንታይ ዓይነት ምላሽ ትህቦ? እምነትን ግብርን ክልተ ገጽ ናይ ሓንቲ ሳንቲም ክፈላለዩ እውን ኣይኩልኒ እምነት ብዘይ ግብሪ ሞት እያ ከምቲ ኣብ ያቆብ ምዕራፍ 2 ፍቕዲ 26 ንረኽቦ ከምቲ ስጋ ብዘይ መንፈስ ሞት ዝኾነ ከምኡ ድማ እምነት ብዘይ ግብሪ ሞት እያ ይብለና መዝገበ ሃይማኖት ቁፅሪ 1815 ምስንድከቱን ብፍቕሪ እትሰርሕ እምነት እያ ዘላትና ብዘይ ተስፋን ፍቕድን እምነት ንምእመናን ምስ ክርስቶስ ሙሉእ ብምሉእ ኣይተሕብሮምን እያ እናብለት በተፅ ሓሳብ ኣብዚ ኣርእስቲ ዝትህበና እግዚኣብሔር ይባረኩም። ዝነፅ ዞም ካብ ዝተፈለየ ርእሲ ክሳብ ንረኸብ ሰሰና እዩ
1: ምስ ርእሰ ሊቃነ ጳጳሳት ብሕብረት ንጓዓዝ ንቅዱስ ኣቦና እውን ኣብ ተልእኾኦም ንደግፎም ሰላም ተስፋ ልግሲ ንቅዱስ ኣቦና ንደግፎም ንቅዱስ ጴጥሮሳዊ ልግሲ ንመጽውት ናብዚ ዝስዕብ መርበብ ሓበሬታ ንእቶ www.obolo.di.san.pietro.va
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

ክቡራትን ክቡራን ሰማዕትና ካብ በዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 27 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊዮን ንመራሕቲ ኣህጉር ሲኖዶስ ከም ዘተባብዑን ናይ ቀዳማይ መዓልቲ ጉባኤ ካርዲናላት ቀዳማይን ካልኣይን ውዕሎ ኣብ ዝምልከቱ ቀንዲ ኣርቆስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሶ ከፍ ቀዳም ብናሆመ ጳውሎስ ዝቐርብ መደብ መንቕሳት ክህልወና ምዃኑ ኣቐዲምና ንሕብር። ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ መራሕቲ ኣህጉራውያን ኣካላት ሲኖዶስ ብዛዕባ ሲኖዳውነት ዝመኸረ ሲኖዶስ ናይ ፍጻሜ ሰነድ ናብ ዓለሲያዊ ጉባኤ 2028 ዓመተ ምሕረት ዝወስድ መገዲ ኣብ ዘስተንተነሉ እዋን ተራኺቦም ቃለ ምሕዳን ከም ዝለገሱ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ሓለፍቲ ኣህጉራዊ ኣካላት ሲኖዶስ ኣብ መዛዘሚ ናይ 3 ዓልታት ናይ ኣፈፃፅማ ምዕራፍ ሲኖዶስ ዝተወፈየ ካብ ዕለት 23 ክሳዕ 25 ሰነ ዝተኻየደ ዓውደ ጉባኤ ብውልቂ ተራኺቦም ነቶም ካብ ላቲን ኣሜሪካ፣ ኣፍሪካ፣ እስያ፣ ኤውሮፓ፣ ኦቻይናን ማእከላይ ምብራቕን ሰሜን ኣሜሪካን ዝመፁ ወከልቲ ብኣተሓባበርቲ ኣህጉሮ ሲኖዳውነት ጉጅለታት ተሰኒዮም ኣብቲ ዓውደ ጉባኤ ዝተሳተፉ ዝለገሶ ቃለ ምዕዳንን ርክብን ናይ ሲኖዶስ ጳጳሳት ዋና ፀሓፊ ካርዲናል ማሪዮ ግሬች ንተሳተፍቲ ንሲኖዳውነት ምልዋት ቤተ ክርስቲያን ስርሖም ኣብ ዝቕፅልሉ ዘለዉ እዋን ሓያል ምልክት ደገፍን ምትብባዕን እንክብሉ ንዜና ቫቲካን ኣብ ዝህቦም መግለፂ የስተብህሉ። ዕለት 23 ሰነ ነቲ ዓውደ ጉባኤ መኽፈቲ ናይ ጳጳሳት ሲኖዶስ ሓፈሻ ዋና ፀሓፊ ካርዲናል ግሬች ኣብ ዘስምዖዎም ማደረ ብዛዕባ እቲ ናብ ቤተ ክርስትያኖ ጉባኤ 2028 ዓመተ ምሕረት ዝወስድ ጉዕዞ ሓፂር ገምጋም ኣቕሪቦም ፍሉይ ባሕሪ ናይ ዝሕጂ ዘሎ መስርሕ ድማ ከም ዘዘኻኽሩ ዝሓበረ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣስዒቡ ካርዲናል ግሬች ድሮ

0: ብናይ ከባቢ አብያተ ክርስቲያናት መናን ንምስታፍ ዘወስድኦ ብዙሕ ተበግሶታት ኣስተብሂሎም እዚ ድማ ኣብያተ ትምህርቲ ሲኖዳውነት መደባት ምቋም ዓውደ መፅናዕትታትን ዋዕላታትን መስርሕ ምስማዕን መመያን ይርከብዎም። ካርዲናል ግሬች ንተጋባእያን ሰላምታ ቅድሚ ምቕራቦም እናቴ ናታሊ ቤንኳርት ምክትል ሓፈሻዋና ፀሓፊ ሲኖዶስ ጳጳሳት ዝተመርሐ ናይ ጸሎት መደብ ምክያዱ ኣፍሊጡ። እተን ዝቐጠላ መዓልትታት ኣብዚ ሓድሽ ናይ ሲኖዳውነት ግዜ ንምስማዕን ንመመያን ዝተወፈየ ከም ዝነበራን ኣብ ናይ መወዳእታት ሰነድ ናይ መበል 16 ስሩዕ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ዝማእከሎም ምዕራፍ ኣፈጻጽማ ተራ ምድግጋም ናይቲ ቅድመ ጉባኤ መስርሕ ዘይኮነስ እንታይ ደኣ ማሕበረሰባት ከባቢ ነቲ ናይ ሲኖዶስ ሰነድ ለባዋታት ናብ ናይ ገዛእ ርእሶም ኩነታት ንምትርጓም ዝፅውዕሉ ሓድሽ መስርሕ ኮይኑ ተሳተፍቲ ኣብ መላእ ኣህጉራት ኣብ ኣተገባብራ ናይቲ ናይ መወዳእታት ሰነድ ቀንዲ ምዕባለታት ኣካፊሎም እዚ ድማ ርኡይ ተመክሮታት ፀገማት ክፉት ሕቶታትን ቀዳምነታት ጉስነትን ዘጠቃልል ምንባሩ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ የረ ጋግጽ ኣብ ሕመረት ናይቲ ኣኼባ ኣስተንትኖ ኣብቲ ብኣባጃ ኮሞኮስታ ኣማኸር ቤት ፅሕፈት መፅሓፍ ሲኖዶስ እቲ ናብ ኣቕለስያዊ ጉባኤ ጥቅምቲ 2028 ዓመተ ምሕረት ዝወስድ መገዲ ብ4 ገስጋስ መድረኻት ዝምልከት ኮይኑ ቀዳማይ መድረኽ ምዝካር ኣብ ቀዳማይ ፍርቂ ዓመት 2027 ዓመተ ምሕረት ክካየድ እዩ። ኣብ ሰበኻታትን ኤፓርቅናታትን ናይ ገምጋም ኣኼባታት ክካየድ እዩ። እቲ ካልኣይ ምትርጓም ኣብ ካልኣይ መፋር ቀ2027 ዓመተ ምሕረት ብሃገራዊ ይኹን ብዞባዊ ጉባኤ ጳጳሳት ኣቢሉ ዝካየድ መደብ እዩ። እቲ ሳልሳይ ኣንፈት ምምራሕ ኣብ ቀዳሞት 4 ኣዋርሕ 2028 ዓመተ ምሕረት ዝካየድ ኮይኑ ኣህጉራዊ ኣኼባታት ብምክያድ ኣረኣእያ ዘለዎ ጸብጻብ ከዳልዉ እዮም። እቲ ናይ መወዳእታ መድረኽ ምፅምባል ዝብል ኮይኑ ኣብ ርሑ ጥቅምቲ 2028 ዓመተ ምሕረት ብናይ መላእ ኣቕለስያዊ ጉባኤ ኣብ ቫቲካን ብመርሕነት ቅዱስ ኣቦና ክዛዘም እዩ። እቶም ተሳተፍቲ ግደ ኣህጉራውያን ኣካላትን ጉጅለታቶምን ልዕሊ ኩሉ ኣብ ምቁፅፃር ዘይኮነስ ንምስናይ ምዃኑ የጉልሑ እዮኦም። ኣብ መንጎ ኣብያተ ክርስትያን ናይ ሓቂ ደገፍ መንፈስ ህያባት ምልውዋጥ ምትብባዕ እዩ። ብተወሳኺ ካብ ናይ ከባብያዊ ኣብያተ ክርስትያን ጀሚሩ ክሳብ ናይ 2028 ዓመተ ምሕረት ኣቕለስያዊ ጉባኤ ዝካየድ ዘሎ ጉባኤታት ኣብ ጉዕዞ ሲኖዳውነት ምልዋጥ ቤተ ክርስትያን መወዳእታ ነጥቢ ዘይኮነስ ከመይ ጌርካ ከም እትቕፅል ምርዳእ ናይ ምፅምባልን መመያን ግዜ እውን ምዃኑ ከም ዘስመርሉ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ዝጠቐሰ ዜና ቫቲካን የመላኽት። ቀዳማይ ውዕሎ ዕለት 26 ሰነ ዝተኻየደ ናይቲ ክሳብ ዕለት 27 ሰነ ዝቕፅል ብርእሰ ሊቃነ ጳጳሳት ልዮን መበል 14 ዝተፀውዐ ፍሉይ ጉባኤ ካርዲናላት 178 ካርዲናላት ዘራኸበ ኮይኑ ኣብ ዓለምና ንዓበየ ዝኸይድ ዘሎ ማሕበራዊ ፖለቲካውን መንፈሳውን ብድሆታት ኣስተንቲኖም ቤተ ክርስትያን ሕብረትን ሰላምን ተስፋነ ንምዕባይ ዘለዎ ተልእኾ ደጊሙ ዘረጋግፅ ምዃኑ ዜና ቫቲካን ይሕብር። ዓርቢ 26 ሰነ ኣብ መቕፈት ጉባኤ ካርዲናላት ኣብቲ ክሳብ 27 ሰነ ዝቕፅል ብርእሰ ሊቃነ ጳጳሳት ልዮን መበል 14 ዝተፀውዐ ፍሉይ ኣኼባ ጉባኤ ካርዲናላት ብድምር 178 ካርዲናላት ከም እተሳተፉም እቶም ካርዲናላት ሰዓት 9 ፈረቓን ናይ ንጉሆ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዝዕርጎ መስዋእተ ቅዳሴ ሓቢሮም ድሕሪ መስዋእተ ቅዳሴ ናብቲ ጳውሎስ ሻድሻናይ ጉባኤ ኣዳራሽ ብምኻድ ቀዳማይ ውዕሎ ጉባኤ ካርዲናላት ብምክያድ ብጉጅለ ተመዳዲቦም ናይ ክቢ ጠረጴዛና ዕዮ ዘተ ከም ዘካይዱን እቶም ተሳተፍቲ ኣብ 8 ጉጅለታት ተመዲቦም ዘካይድዎ ናይ ዕዮ ዘተ እውን ምዃኑ ዜና ቫቲካን ይሕብር። ነቲ ናይ መጀመርታ ኦ ፈጣሪ ዓለም ንዓ ዝብል ጸሎት ምስ ቀረበ ዝተኻየደ ውዕሎ ዘወሃሃዱ ድማ ካርዲናል ሉዊስ ኮሴሩዳ ኣፓሪስዮ ከም ዝነበሩን ቅድሚ እዚ ውዕሎ እዚ ብመልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምብጋሱ ናይ ካርዲናላት ኣፈ ጉባኤ ካርዲናል ጆቫኒ ባቲስታሬ ቃል ሰላምታ ከቅርቡ ድማ ከም ዝዓደመዎም ዜና ቫቲካን ኣፍሊጡ። ኣብ መደምደምታ መደረ ርእሰ ሊቃነ ጳጳሳት ብፁእ ካርዲናል ሩኤዳ ኣፓሬሲዮ ቅዱስ ኣቦና ኣብ ኣገልግሎቶም ካርዲናላት ክድግፎም ዘቅረቦ ሕቶ ኣስሚሮም እዚ ድማ እምነቶምን ሓጎሶምን ምዃኑ ብምምልካት ንክሕግዝዎም ድማ ድልውነቶም ኣረጋጊፆም እቲ ቀዳማይ ዋዕላ ኣብ ከመይ ዝበለ ዓለም ኢና ወንጌል ክንእውጅ ተፀው ዝፅውዓና ብዝብልቁም ሓሳብ ዝተመርሐ ምዃኑ ቅዱስ ኣቦና ኣብ ዘስምዖም መደረ ከም ዘዘኻኽር እውን ዝሓበር ዜና ቫቲካን ኣስዒቡ እቶም ፖሎንዳዊ ካርዲናል እቲ ጉጅለ ብዛዕባ ኣብ ናይ ሎሚ ህዝብታትን ቤተ ክርስትያናዊ ማሕበረሰባትን ብቐጻሊ ዝረአ ዘሎ መከራን ወጥርን ሕቶታትን ከምኡውን ምልክታት ተስፋ ተኣማንነት ንወንጌልን ክኸውን ዝኽእል ዕርቅን ናብቲ ናይ ሓባር መማያ ክኣቱ ዘለዎ ምዃኑ የስተብህሉ ድሕሪ ናይ ኣስተንትኖን ጽምዋን ጸሎት እቶም ካርዲናላት ኣብ በብጉጅለኦም ተኣኪቦም ኣስተንትኖኦም ከም እተኸፋፈሉን ነፍስ ወከፍ ጉጅለ ቅድሚ ኣብ ምሉእ ኣኼባ ፍርቂ መዓልትን 10 ደቃይቕ ድሕሪ ቀትሪ ኣብ ሓፈሻዊ ኣኼባ ቅድሚ ምእካቡ ንገዛእ ርእሱ ሓፂር ዕረፍቲ ዝገበረሉ ግዜ ወሲኑ ካብ 8 ጉጅለታት ቀዳማይ ክፍልን 4 ጉጅለታት ካልኣይን ፀሓፍትታት ብዛዕባ ዘካይድ ወዘተ ጸብጻበ ከም ዘቕረቡን ኣብ ኩሎም ጉጅለታት ብዛዕባ እቲ ኣብ ዓሚቕ ማሕበረሰባዊ ለውጢ ዝነብሩ ሰብኡትን ኣንስትን ዘሕልፎዎ ስቃይ ዓሚቕ ፍልጠት ከም ዘሎን ካብቶም ቀንዲ ስክፍታታት መልሲ ናይቲ ቀዳማይ ሕቶ ዝተለለዩ ኣብ ውሽጢ ሕብረተሰባትን ማሕበረሰባትን ምውሳኽ ውልትውና ፖለቲካዊ ወጥርን ዓመፅን ምፍጣርን ብማሕበራዊ ምግምማዕን ጉጉይ ሓበሬታን ርክብ ክዕብዩ ዘይክእሉ መልክዓት ርክብን ዘጓሃህሩ እዮም ተሳተፍቲ ከምዚ ዓይነት ውልትውና ንምምሕዳርን ሰላማዊ ሓባራዊ ህይወትን ዝያዳ ኣፀጋሚ ክገብሮን ከሎ ዓመፅ ድማ ከም መጋበርያ ምፍታሕ ዘይምርድዳእ ኣብ ዝሕሰበሉ እዋን ናብ ውልቃዊ ተፃብኦ ምጥቃዕ ብደረጃ ዓለም ድማ ናብ ውግእን ግጭታትን ከም ዘምርሕ ተሳተፍቲ ከም ዘስመርሉ ዜና ቫቲካን ይሕብር ሓያሉ ጉጅለታት እውን ኣብ ብዙሕ ክፋላት ዓለም ንውሕዳት ሃይማኖታትን ብሄራትን ኣኽብሮት ዘይምህላው ናይ ሃይማኖትና ጽነት ብምድኻምን ጽልኢ ብምፍጣርን ሓደሓደ ግዜ ድማ ብፍላይ ኣብ ልዕሊ ቤተ ክርስትያን ዓመፅ ምፍጻም ዘስዕቦ መከራ ኣጉሊሖም ገለ ጉጅለታት እውን ንትንዓበይ ዝኸይድ ዘሎ ተርእዮ ፀረ ሰማውነት ከም ዘግልሑን ብዙሓት ጉጅለታት ብዛዕባ ካብ መጠን ንላዕሊ ዝሰፍሕ ዘሎ ውልቃውነት ቅልላው ስድራ ቤት ከምኡውን ኣረጋውያንን መንእሰያትን ዘጋጥሞም ንዓበይ ዝኸይድ ዘሎ ጽምዋ ከም ዘስተንተኑን እዚኦም ድማ ንዝዓበየ ጸገም ኣበርክቶ ዝገብሩ ረቋሕታት ምዃኖም ኣለልዮም እንኮላይ ምውሳኽ መጠን ነብሳቕትለትን ኣጠቓቕማ ዕፀፋርስን ኣብ ዕዳጋ ስራሕ ኣብ ዘሎ ቁጠባውን ገንዘባውን ቅልብላዋትን ጸገማትን መንእስያት ዘጋጥሞም ብድሆታት እውን ብዙሕ ኣቃልቦ ከም እተወሃበሉ ዜና ቫቲካን ሓቢሩ ውድባት ገበን መንእስያትን ዘይሕጋዊ ምስግጋር ዕፀፋርስን እውን ዝተኣሳስር ሰፊሕ ስምዒ ዘይመትእሙማን ፅሑፍቶነትን ሓይሊ ኣልቦነትን ዝብሉ ጉዳያት እውን ኣስተብሂሎም ሓያሎ ጉጅለታት ተራ ዓለማውነት ምጥፋእ ሰገርነትን መንፈሳውን ክብርታት ከምኡ እውን እናነካየድ ዝኸይድ ዘሎ ስምዒት ትርጉም ህወት ምስትንዓበይ ዝኸይድ ዘሎ ድኻምን ሓባራዊ ርድኢት ሓቂ ዘይምህላውን ነቲ ካልእ ንምልላይን ዘድሊ ሓቂና ዝምድናታት ንምህናፅን ዝያዳ ኣፀጋሚ ዝገብሮ ምዃኑ እውን ከም ዘስመርሉ ተሳተፍቲ ብተወሳኺ ስደት ብሰብኣውን ክርስትያናውን መገዲ ምፍታሕ ከም ዘድሊ ኣፅኒዖም ንህዝብታትን ሕብረተሰብን ማሕበረሰባትን ብኸመይ ከም ዝቕይር ድማ ኣፍልጦ ብምሃብ ውፅኢታዊ ናይ ውህድ መምርሕታት ኣብ መንጎ ሓደስቲ ኣገባባት ምፍልላይ ህፁፅ ከም ዝገብሮ ኣፍልጦ ብምሃብ ኣብ ዓበይቲ ከተማታት ዘሎ ስነ ምህዳራዊ ቅልውላው ብልሽውናን ፀገማት ህይወትን እውን ከም እተመያየጡ የመላኽት ነዚ ክውነታት ኣብ ምግጣም ኩሎም ጉጅለታት ቤተ ክርስትያን ገዛእ ርእሳ ከም ኣደ ተቐባሊት ቤትን ብማሕዳስ ናይ ቁምስና ህይወት ከተቐርበ ከም ዘለዎ ኣጉሊሖም ቤተ ክርስትያን ናይ ገዛእ ርእሳ ጉድለታት ኣፍልጦ ክትህብን ስቃይ ናይ ዕቤት ኣጋጣሚ ንክኸውን ክትሕግዝን ደቂ ሰብ ሓንቲ ስድራ ቤት ምዃንና ንዓለም ከተዘኻኽር ኣለዋ ዝብል ሓሳብ ከም እተሰመረሉን ኣብዚ እዋን እዚ ኣብ ልዕሊ ቤተ ክርስትያን ዝተዋሕበ ሓላፍነት እውን ሓያል ኣፍልጦ ብምሃብ ብዙሓት ጉጅለታት ብዙሓት ትካላት ናይ ምትእምማን ቅልብላዊ የጋጥም ምህላው ብምስትውዓል ቤተ ክርስትያን ንሰብኣዊ ክብረት ሰላማውን ዕርቅን ሓባራዊ ረብሓን ንምጥባቅ ብስልጣን ክትዛረብ ተፀዊዓ ከም ዘላ የስተብህሉ ብፍላይ ምስቶም ዝሳቀዩ ሰባት ኣብ እትቀራረበሉ እዋን ቤተ ክርስትያን ብዙሓት ካልኦት ትካላት ዘጥፍኦም እተእሙማን ትረክብ እያ ተሳተፍቲ ቤተ ክርስትያን ኣብ ሓቂና ዝምድናታትን ርክባትን ክኢላ ምዃና ንዓለም ብምድንጋፅን ብርህርሃይ ብብዙሓት መንእሰያት ፅምእ ወንጌልን ዓበይ ይኸይድ ከም ዘሎን ብቐረባን ምትሕግጋዝን ዝዓሸት ዓለም ንምህናፅ ክሕግዙ ከም ዝኽእሉ ኣመልኪቶም ሲኖዳውነት ንቤተ ክርስቲያን ይኹን ንደቂ ሰባት መልሲና ኢሎም ብድሆታት ኣብ ምልላይ ዝሕግዝ መገዲ ምዃኑ ድማ ኣተሓሳሲቦም ምግባረ ሰናይን ምትሕግጋዝን ብለጋሳት ዓለማውያን ደቂ ተባዕትዮን ደቂ ኣንስትዮን ዝቐርብ ሓቀይና ምስክርነት ምዃኑ ኣጉሊሖም ስደተኛታት ከዓ ነቶም ዝቕበልዎ ማሕበረሰባት ከም በረኸት ምዃኖም ኣፍልጦ ብምሃብ እቶም ተሳተፍቲ ከም ዝገለፅዎ ቤተ ክርስቲያን ንሰላምን ንኹላቶም ኣብ ውሽጢ ማሕበረሰብ እምነትን ምትእትታው ተዓይ ከም ዘላ የጉልሑ። ሓያሎ ጉጅለታት እውን ነቲ ቤተ ክርስቲያን ኣብ እትነብረሉ ቦታ ናይ ውሕዳት ክፍሊ ሕብረተሰብ ኣካል ምስ እትኸውን ኣብ ብዙሓት ህዝብታት ዓለም ንእሽቶ መጓሶ ኮይና እተቕርቦ ሓያል ምስክርነት ኣመልኪቶም ትምህርቲ ከም ሓደ ናይ ሓባር ጥቕሚ ዳግማይ ዝህነፀሉ ቦታ ኮይኑ ክድመፅ ብምምልካት ናዕበይ ዝኸይድ ዘሎ ፀዋዕታታት ህዝባዊ ተወፋይነትን ሓጎስ ዝመልኦ እምነት ህዝቢ እግዚኣብሄርን ኩሎም ከም ምልክታት ተስፋ ብምልላይ ተሳተፍቲ ንዓመፅ ምንፃግ ዘተመደምፋዕ ንኩለንተናውን ኣብ መንጎ ዝተፈላለዩ ሃይማኖታት ንሓባር ዘተሓዊሱ ከምኡ እውን ፀሎት ኣብ ቀፃልነት ሰላም መሰረታዊ ምዃኑ ኣፍልጦ መሃብ ኣገዳሲ ምዃኑ እውን ከም እተሰመረሉን በዚ መንፅር ዝገለ ጉጅለታት ነቲ ቅዱስ ኣቦና ኣብ ቀረባ እዋን ኣብ ስፓይና ዝገብሮ ሓርያ ጉዕዞ ብምጥቃስ ንቓላት ርእሰ ሊቃነ ጳጳሳት ልዮን ኣብዚ ሕጂ ዘሎ ዘመን እሙንን ነፃ ንድምፂ እንክብሉ ድማ ከም ዝገለፅዎም ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን እቲ ሓፈሻዊ ኣኼባ ቅድሚ ምጅማሩ ክሳዕ እቲ ናይ ጉጅለ መይይጥ ዝጅመረሉ እዋን ኣብኡ ከም ዝፀንሑን ኣብ መደምደምታ ስለ ዝቐረቡ ፀብጻባት ኣመስጊኖም ኣገዳስነት ተሳትፎን መይይጥን ድማ ደጊሞም ብምጉላሕ ብዛዕባ እቲ ካርዲናል ሪሽ ዘቕረቦዎ መፅሓፈ ቅዱሳዊ ኣስተንትኖ ምስሊ እቲ ኣይምውት ኣይህሉ ኮይኑ ኣብ ሕድጋት ዝተደርበየ ሰብ ብምጥቃስ ዕውራት እንተዘይኮይንና ብዙሕ ስቓይ ከም ዘሎ ዘይከሓድ ሓቂ እዩ ከም ዝበሉ ዜና ቫቲካን ይሕብር። ፅምዋን ስቓይን ሓደ ካብቲ ኣብዚ ግዜና ዘሎ ሕብረተሰብ ዘምፅኦ ሳዕብን ምዃኑ ገሊፆም ቤተ ክርስቲያን ንዝብድሆ ዝንኩሉ ሰብ ናብ ሕብረት ብምዕዳም ቤተ ክርስቲያን ብምኽፋትን ምስጢራት ብምኽባርን ጥራይ ዘይኮነስ ናይ ሓቂ ምርኻብ ኣጋጣምታት ብምፍጣር እውን ምላሽ ትህብ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ናይ ንጉሆ ኣኼባ ብፀሎተ መላእከ እግዚኣብሄር ከም ተዛዘመን ካልኣይ ውዕሎ ናይ ቀዳማይ መዓልቲ ዓውደ ኣኼባ ድሕሪ ቀትሪ ሰዓት 16 ከም እተኻየደ ኣፍሊጡ። እዚ ዜና ቫቲካን እዩ። ኣብ ኣዳራሽ ጳውሎስ ሻርሻይ ካልኣይ ክፍሊ ናይቲ ፍሉይ ጉባኤ ካርዲናላት ኣብ ሰላም ዘማእከለ ኮይኑ ንህንፀት ሰላምን ስልጣነ ፍቅርን ምስራሕ ከም ዘድሊ ብኣፅንዖት ዘተሓሳሰበን ብዙሓት ጉጅለታት እውን ካብቲ ስነመጎት ናይቲ ፍትሓዊ ውግእ ዝብል ኣመላኻኽታ ወፂኢካ ኣብ ክንዱኡ ብዛዕባ መሰል ተመጣጣኒ ርእሰ ምክልኻል ምዝራብ ከም ዘድሊ እውን ዘጉልሐ ምንባሩ ዜና ቫቲካን የመላኽት። እቲ 26 ሰነ ኣብ ኣዳራሽ ጳውሎስ ሻርሻይ ዝተኻየደ ናይ ድሕሪ ቀትሪ ውዕሎ ክፍሊ ፍሉይ ዓውደ ጉባኤ ካርዲናላት ብዛዕባ መሪር ኩነታት ቬነዙዌላን ንብዙሓት ግዳያት ናይቲ ኣብ ቀረባ እዋን ዘጋጠመ ርእደ መሬትን ናይ ጸሎት ሓሳብ ብምግባር ተበጊሱ እቲ ባህሊ ስልጣንን ስልጣነ ፍቕርን ዝብል ኣርእስቲ ዝሓዘ መደብ ንምዕራፍ 5 ናይቲ ቅዱስ ኣቦና ግሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓውደ መልእኽቲ ዝተወፈየ ኮይኑ ብናይ ሓባር ጸሎት ጀሚሩ ብካርዲናል ፓብሎ ቨርጂልዮ ሲዮንግኮ ዳቪድ ዝተዋሃሃደ ኮይኑ ድሕሪኡ ናይ ዓንቀፅ እምነት ዝሓሊ ናይ ቅዱስ መንበር ላዕለ ቤት ፅሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ መደረ ከስምዑ ከም እተዓደሙን ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብ መኽፈቲ ኣኼባ ከም እተረኽቡን ኣብቲ ካርዲናላት ብጉጅለ ተወዳዲቦም ዘካይድዎ ናይ ክቢ ጠረጴዛ ዘተ ኣብቲ ምሉእ ዓውደ ኣኼባ ከም ዝሓበሩ ዜና ቫቲካን ኣፍሊጡ። ብድሕሪኡ እቲ ዘተቐፂሉ 11 ጉጅለታት ናብቲ ምሉእ ጉባኤ ተመሊሰን ፀብፀባተን ከም ዘቕረባን ኩሎም ሰብኣውነት ዘጥፍእ ሓይሊ ባህሊ ስልጣን ኣድማሳዊ ዝርግሐኡ ምስ ስነመጎት ሓያልነት ንክሰማማዕ ዝግበር ፈተና ከምኡ እውን ንሕብረተሰብ ንዓመፅ ዘለዎ ተፃዋርነት ዘጉድልን ሓደገይና ቀሊል ኣገባባት ኣብ ምፍታሕ ግርጭታት ዘተባብዕን ኩናትን ውልትውናን ንቡር ምግባርን ዝብል እዋን እዚ ዘሎ ብድሆታት ከም ዘመልከቱ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ዝተቐሰ ዜና ቫቲካን ኣስዒቡ أبزيد حربائي تاع تساتفتي سلامن سلطة أنا فقرن ناي مهنات حلفنة أسميرهم بتوساخي أب سبات بالزمع كلك وانقوا أبيلهم تأمان النتزلو مسكرنات كابوشتي بتكرسان جميركا مسمع يقرأ مبال أركي محواي فتحن تبوت ملكتا مقرابا قداس مخانو أسميرهم كم زيز أمسلق وانقوا نلبيئتهم أب قج تزتحالو سبات كتنكف نتي بسنك وقل زورة لكوصلي أفلتو كهبولو كومو أون أبوشت بتكرسان حد النتن مركب زقبر تحري كتبابع كم زخل أون كم زسمرو لو أفلتو بتوساخي أبوشت بتكرسان حد النتن تأمان النتا أقداس مخانو كومو أون مسكالوت أمنتاتن حيمانوتاتن بفلاي دمام مس إسلمنا زقبر زتا قداس مخانو أسميرهم أبزي عالم لخاونات زي مقداس سبات نسقاي كالوت سمعت زي بلوم أبزي قبرهم زلو أون نفسوا كفل أسب سلام نهاي مهنات حلفنا تكوسر سعويد كم زقربون أبزو ملايز كل مجلتات أب كريستوسن أب وانجيلن زلو أمنت معكلاو مخوانو دقيمان بمرققات أزر ما علم كم هليو زيكونس بهيوات كتنبرو انكولا ناي مقيار حيل زلو ومخوانو عطنيعون بمملكات بتوساخي غلقونتات بيد أتاونت كزي أبير ترايك فتح كم زخيل أمل كيتوم ناي بيتا كريستيان مبوكولاو تصوعتا مخوانو أقليحوم حيالو جلتات نصرح بيتا كريستيان أب كدست ماريتن أب مبراق أوروبان كم أب النتدما يقربوه أززاتا نه ترى بوليتيكا والسلطان ونز ملكات كوينو كابتي مسكو تباو حيل زلو مرزام ممت سسار حراخوة تصاوعيت أقريبا من كالي أرقستات كاعة بزعبا صدرا بيت تمهرتي هزوز مفتحن مركب زدل دليت حاليف كامسقار زاز أقم كوم أون تبعات زمول أون جيلا ونت أدلاي مخان زد تقالي الكوينو بزحات قو جلتات ناي كدست منبر سنميلاو كلي أو ركبن ناي كدست منبر حواريو اللقوكانن دمتي بيتا كريستيان بقاد صالي كمز سمع عب مقبار زلو قد كم زغل حزينا فاتيكان افليتو أبز مدايز بزحت تسعة تفتي وانجل بزاقة تزقر بكم زيكونا أقليحهم نتي فتحو قز ملكات رتعوي التحساس بع مسعار أدلاي مخانو بمملكات بزعبا ميزانا ورئسا مكل خال مسل مزراب أدلاي مخانو أسميرهم رسالي كان باباسات اليون سلا تزلق قزو عارما الأختي نعدوغات قجتات سلا زخوننون بترقاقامي نسلام زقربو تعويت عميق مسقانا أقريبهم اتمييت بزعبا أقل قلوت بيتروس بيتا كريستيان كاب بوليتيكاوي سلت طان ناتا مخانا وحسنات كم زخونا كم اون ابزوان زي كم زر يملكت سلام كوينو خاغل غزخل مثال ياوي من قصقاس ادلاي مخانو زن صبارق ايو انكبلو كم زسمرو زينا فاتيكان يحبر إذا أخيبا بزق عربوز تفلال يوري إيطوتات كم التزاع الزمن قلي عمي كاردينالات نتقوبا كاردينالات نميييت أقات آمن مسمرا حتى كالوت حيمانوتات حبير كم معيين هاي فقر سلطانا نمدن فاعه أدلاي مخانون داقيمهم كم زرقا قاتسون كالوت كعب زعبا إترساليك أنا باباسات بيتا كريستيان نقيليانات نمخنان زدون قويتو تصاب بقلت زحابولو أفلتو بزوحات سبات زحابو ملاش كم تزاربون إزق عالات زدما لبي كم زخافته كم زستبحالون إتوم كاردينالات إتي قروم سبقون زر استوناي كدسناتهم عوار مال أختي نبعالو نقبع كاردينالات سلام نمهنات حرف نتك سكامو تساوحيت كم زخونة غلا كاب زدما أبشعن تسعة تميتن سمعان شدشتان عمت محرات بقدس يوانس بولس داقماوي أب أسيزي التأكب علم لخاو مع التسعول السلام زعما السلة مثالي اوي تبقى صوتات اب قمت بمقتاو كم زوق لحون اتي كال اي وعلو لكع ساعة عسر تتشعتن فرق عن اللو سابو نامز مرحوة تقلوت كم التزعزمة زينا فاتيكان افليتو سنتي يسوس مدام من تسيع سنتي ويتعيو سنتي
1: سنتي سلام وسنا إزرائيل فاتيكان أب مدام من ساعتهم زلهم بكرسو سرواتنا حتى مساهم زلهم وحوقهم نحن بولوسي أب زلهم موكزيابير فقرون محراتون إلى آخركم ناولكم بار نلوم معانتي هزر زبالة ناي حتون ملسن كوني مستفر علي حتوتات أب هوتنا نلعلوم ملسون ندليلوم بحزر زبالة ملكة نخن حسبو لهم نبدأ هجو نخن حسبو لهم زي زخاخر زي التوابع ماذا بيحزلكم ماتي زلهم كسامو دا تحت كتاتو لما بفقري أملاخ أدماكم قدامي تحطون بار منفسه وبقعات تسيطون الزبل أمرو المحاسب زريو أنا أسرغني أكترني لازح ما أكساب زي قبركو أنا نفوع كريستياني يزبل سبالو زيني بحكي من قدي كريستيناريو ملسن بار أيفال زي عاب منفن ترايون كنبلون خلنا ክርስትና ሕማቅ ካብ ዘይምግባር ዘይኮነ ሰናይ ንምግባር እዩ ዝረዳኣና ንዓለም ስጋ ሰይጣን ሰጊርና ካብ ሓጢኣት ንክንድሕን ፀጉኡ ይረዳኣና ልዕሊ ኩሉ ግን ሰናይ ንክንገብር እዩ ዝድግፈና ኣብ ወንጌል ማቴዎስ ምዕራፍ 25 ካብ ፍቕዲ 41 ክሳብ 43 ዘሎ ቃል ጎይታ እንተ ተዓዚብና እንተ ኣንቢብና ውን ስለ ዘይቀተልኩም ወይ ስለ ዘይሰረቕኩም ዘይኮነ ዝብለና ጠሚ ኣብልዕኩም ንዶ ዓሪቂ ኸዲንኩም ንዶ እናበለ እቲ ክንገብሮ ዘለና ይነግረና ብዘይ ምግባርና ውን ጉድለት ከም ዘለና እውን ከይተረፈ የነፅረልና እዩ ቤተክርስትያን ኣብ መዝገባ ሃይማኖት ኣብ ቁፅሪ 1853 እውን ሓጢኣት ብቓል ብግብሪ ጥራይ ዘይኮነስ ክንገብሮ ብዘይ ምገብሮ ዝግባአና ሰናይ ነገር ብዘይ ምግባርና ውን ይፍፀም እዩ ትብላና ካልአይቲ ሕቶ ንስቃይን ከምኡውን ፍቕሪ ኣምላኽን ዝርኢ ሕቶ ድማ እዚ ኣምላኽ እንተደኣ ፈትኑ እንተደኣ ዝፈትወና እውን ኮይኑ ስለምንታዩ መከራ ዘፍቅድ ዝብል ሕቶ እዚ ዓሚቕ ሕቶ እዩ ኣብ ሂወት ነብሲ ወከፍና ዝለዓል ሕቶ ድማ እዩ ቤተክርስትያን እውን ነዚ ዝርኢ ምላሽ ኣለዋ መከራ ምልክት መርገም ኣይኮነን እኳ ደኣ ክርስቶስ ንዓለም ዘድሓነላ መስቀል እያ ዓብዪ መግለፂ ፍቕሪ ኣምላኽ ድማ መስቀል እዩ ኣብ ሊቃውንቲ ቤተ ክርስትያን ከምበዓል ቅዱስ ኣጎስጢኖስ ዝኣመሰሉ እውን እግዚኣብሔር ኩሉ ዝኽእልን ሰናይን ስለ ዝኾነ ካብቲ ዘጋጥም ሕማቕ ነገር እውን ከይተረፈ ሰናይ ፍረ ከውፅእ ይከኣለ እዩ እናበሉ ይምህርና ኣብ መዝገባ ሃይማኖት ቁፅሪ 307 እንተደ ተመልኪትና ውን ኣምላኽ ኣብቲ ናቱ ናይ ፍጥረት ስራሕን መለከታዊ ምሕደራን ንዓና መሻርክቱ መተዓየቱ ክንከውን ይዕድምና ይብለና ስለዚ መከራና ምስ መከራ ክርስቶስ ክነሕብሮን ከለና ንገዛእ ርእስና ጥራይ ዘይኮነ ንኣሕዋትና ንሓትናን ውን ናብ መንገዲ ድሕነት ንክመፅኡን ኣፍደገ እዩ ስለዚ በዕሪ ፍቅዳን ኣሕዋት ትሕቶና ኣምላኽ ስለምንታይ መከራ ዘውርደለዩ ዘሎ ዘይኮነስ ኣብ ውሽጢ እዚ መከራ እውን ከይተረፈ ከመይ ገይረ ንመከራይ ምስ መስቀል ምስቃይ ጎይታ ዘሕብሮ ብኡ ከዓ ኣብቲ ናይ ድሕነት ዕዩኡ ዝሓብር ዝብል ኣመላኽታን ርድኢትን ክህልወና ይግባእ ሳልሰይቲ ሕቶ ንምስጢረ ንስሓ ዝምልከት እዩ ኣነ ምስ ኣምላኽ ብቐጥታ ብምርኻብ ኣብ ልበይ ዘሎ ሓጢኣት ንክምሕረኒ ንክንስሳሕ እውን ይኽእል ስለምንታይ ደኣየ ብመንገዲ ካህን ሓጢኣተይ ዝናዘዝ ናብ ካህን ከይደ ሓጢኣተይ ዝናዘዝ ዝብል ሕቶ መልሲ ድማ ክርስትና ውልቃዊ ርክብ ጥራይ ዘይኮነስ ሓባራዊ ሱታፊኣዊ ሂወት ዝሓትትን ዝጠልብን ይፍቅራ ኣሕዋት ሓጢኣት ክንገብር ከለና ንኣምላኽ ጥራይ ዘይኮነስ ነቲ ኣካል ክርስቶስ መርዓት ክርስቶስ ንቤተ ክርስትያን ንማሕበሩ ኢና ንቑስላ ዘለና ካህን ድማ ወኪል ክርስቶስን ወኪል እታ ዝቆሰለት ቤተ ክርስትያን እዩ ኣብ ወንጌል ዮሃንስ ምዕራፍ 20 ፍቕዲ 23 ምስ ንምልከት እውን ንሃዋርያት ጎይታ ስልጣን ክህቦም ከሎ ኢና ንዕዘብ ሓጢኣቶም ዝሓደኩም ሎም ክሕደገሎም እዩ ከዓ ይብሎ ቅዱስ ዮሃንስ ኣፍወርቅ እውን ብወገኑ ኣምላኽን ካህናት ዝሃቦም ስልጣን ንመላእኽቲ እውን እንተኾነ ኣይሃቦምን እናበለ ናይዚ ነገር ዝልዕልናን ፅባቐን ማዕርክ ንደይ ዓብ ምስጢር ምዃኑ ዘረዳእና ንሕና ውን ብወገና ብዛዕባ ምስጢር ንስሓ ዘለና ኣረዳድኣና መላኽታን ከምቲ ንቅዱስ ፈወስቲና ዝበና ጎይታና መድሕኒ የሱስ ክርስቶስ እውን ሓንቲ ነፍሲ ናብ ምስጢር ንስሓት ክድ ከላ ናብ እግሪ ካህን ሓጢኣታ ክትናዘዝን ከላ ኮይኑ ዘሎ ነቲ ወኪል ክርስቶስ ኮይኑ ኣብ ቅድሚያ ቆይሙ ዘሎ ካህን ክፅልየሉ ከም ዘለዋ ምእንቱ ክትፅሊ ከም ዘለዋ ከም ሻምብቆ ንክጥቀመሉ ኣምላኽ ኣብ መንበረ ኑዛዜ ድማ እታ ነፍሲ ንምምሃርን ንፈውስን ከም እትኸይድ ኣባት ነፍሲ ማለት ካህን ነታ ነፍሲ እታ ክትከደላ ዘለዋ መንገዲ ንክመርሓ ክግስፃ ከምንዓቕሓ ከብራትዓ ፍቕሪ ኣምላኽ ክነግራ እቲ ሓደ ወገን ከዓ ብፍቕሪ ኣምላኽ እታ ነፍሲ ክትዝናን ክትፍወስ እዚ ድላየ እዩ እናበለ ንቅዱስ ፈወስቲና ይነግራ ራብዓይ ናይ መወዳእታ ሕቶ ንእምነትን ግብርን ዝምልከት ፌይት ኢን ወርክስ ብጎይታና መድሓነ የሱስ ክርስቶስ ተዛመንኩ ድሒን እያ ግብሪ ኣየድልን እዩ ንዝብሉ ወገናት ካቶሊካዊት ቤተ ክርስትያን እንታይ ዓይነት ምላሽ ትህቦ እምነትን ግብርን ክልተ ገጽ ናይ ሓንቲ ሳንቲም ክፈላለዩ እውን ኣይኩሉን እዮም እምነት ብዘይ ግብሪ ምዉት እያ ከምቲ ኣብ ያቆብ ምዕራፍ 2 ፍቕዲ 26 ንረኽቦ ከምቲ ስጋ ብዘይ መንፈስ ምዉት ዝኾነ ከምኡ ድማ እምነት ብዘይ ግብሪ ምዉት እያ ይብለና መዝገባ ሃይማኖት ቁፅሪ 1815 ምስንድከቱን ብፍቕሪ እትሰርሕ እምነት እያ ዘላትና ብዘይ ተስፋን ፍቕድን እምነት ንምእመናን ምስ ክርስቶስ ሙሉእ ብምሉእ ኣይተሕብሮምን እያ እናብለት በተፅ ሓሳብ ኣብዚ ኣብሲ ዝትህበና እግዚኣብሔር ባረኩም ዝነፅ ዞም ካብ ዝተፈለየ ርእሲ ክሳብ ንረኸብ ሰስና እዩ
2: ምስ ርእሰ ሊቃነ ጳጳሳት ብሕብረት ንጓዓዝ ንቅዱስ ኣቦና እውን ኣብ ተልእኾኦም ንደግፎም ሰላም ተስፋ ልግሲ ንቅዱስ ኣቦና ንደግፎም ንቅዱስ ጴጥሮሳዊ ልግሲ ንመጽውት ናብዚ ዝስዕብ መርበብ ሓበሬታ ንእቶ www.obolo.di.san.pietro.va
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ናመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ።